ያንድ ባለማች ኢየሱስ ያንተ ማለት ያን ነው አውራም ወውራት ሄይ ሄይ ምን ወዲያ ምን ያን ነው ወመ ካሜሆ ካሜሆ